አድማጮቻችን እንኳን ለሳምንቱ አደረሳችሁ ይያልኩኝ። በየሳምንቱ ከቅዳሜ ከሰባት ጀምሮ እስከ 9 ድረስ እናዘጋጀውን ዝግጅት አሁን ጀመረ። አዘጋጅና አቅራቢ ወርቁ አያሌው። እንደምን ከረማችሁ አድማጮቻችን? እንግዲህ እንደምታውቁት በአገራችን ኔታና እንዲሁም በኢትዮጵያዊነት የሚደረጉት ነገሮችን ወይንም እንሰማውን ስናስተላልፍ ኢንፎርሜሽን እንዲሁም ደግሞ የመዝናኛ ፕሮግራሞች ይኖርናል። ስለዚህ ባለፈው ሳምንት ማለትም ካለፈው ቅዳሜ ጀምሮ እስከዛ ድረስ ያሉትን አንዳንድ አፕዴት ነገሮችን ልናቀርብላችሁ እንወዳለን። በመጀመሪያ አንድ ሙዚቃ ከሰማሁ በኋላ ለየት ያሉ ወቅታዊ ሁኔታዎችን በአገራችን ሆነ በዚህ በአካባቢያችን በቫንኩቨር ወይም በሌሎች ያሉትን ሐሳቦችን አቀርባለሁኝ። ያን ካቀረብኩኝ በኋላ ወደ ቀጥታ አንድ ሙዚቃ ካመራን በኋላ እንዲሁም ደግሞ ዝግጅቶች ለየት ያለ ዝግጅት ካለን ያን እናቀርባለን። ከዛ ባሻገር ሁልጊዜ ለዘጠኝ እርብ ጉዳይ ሲሆን የማማ አፍሪካ የሚለውን ፕሮግራማችንን እንጀምራለን። ያንን ካጠናቀቅን በኋላ በከተማችን ያሉትን ማስታወቂያዎች ካሉን ከደረሱን ወይንም ደግሞ እንዲሁ አካባቢ ያሉ ሁኔታዎችን እንገልጻለን። ከዛ በኋላ የመዝናኛ ፕሮግራማችን እስከ መቼ ይቀጥላል? እስከ 12 ሰዓት ድረስ ማለትም እስከ 9 ሰዓት ድረስ። ብዙን ጊዜ የምታታብኛለን እሁድ ለብዙ አመት ስላዘገጀውኝ 10 ምናምን ላለውኝ፣ ግን ፕሮግራማችን ከዚህ ከአሁን ከሰባት ጀምሮ እስከ 9 ሰዓት ነው። ለሁለት ሰዓት ልዩ ልዩ ዝግጅቶችን እናዘጋጃለን። ከዚህ በስባለፈው ሳምንት ብዙዎቻችሁ ደውላችሁ ወይንም ቴክስት አርጋችሁልኝ አንዳንድ ማሳሰባችሁን ሰጥታችኋል። በቀጣ ኢንፎርሜሽኖችን እንኳን ባላደርሳችሁ ነገሩ ባይመቻች ወይንም በነገሩ ላይ አጣማይ ነገሮች ስላላገኘው ሊሆን ይችላል። በተረፈ በቴክስት እንዲሁም በግለሰብ ሙዚቃዎችን እንድመርጥላችሁ ያረጋችሁኝ አመሰግናለሁ። በተለይ ወጣቱ ክፍል የአይን ሙዚቃ መታጫውትን በጣም ይመቸናል ብሏል። አሁን ብዙን ጊዜ የቋንቋ ነገሮች እንደዚህ ነው እና እኔም ደግሞ በጣም ደስ ይለኛል የአይ ሙዚቃዎች እንዲሁም የአፍሪካንም ደግሞ ያው አፍሪካ ማማ በሚል መልኩ አቀርብላችኋለሁ። በተረፈ በሀገራችን ያለውን ኢትዮጵያን ተጨባጭ ሁኔታ ወደኋላ አንልም እና በሳምንት ውስጥ ያሉትን ሁኔታዎችን በቅደም ተከተል ወደ በኋላ ከአንድ ሙዚቃ በኋላ አሰማችኋለሁ። ከኔ ጋር ሁኑ። ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ የሹክሹክታ ሬዲዮ አዘጋጅ። አሁን በአንድ ሙዚቃ ጀባ ልባላችሁና የሚቀጥለውን የራሴን አስተያየት ከዚህም ከዛም ለቃቅሜ ወይንም አምኜበት እማቀርብላችሁን አሰማለሁ። ለመጀመሪያ እንግዲህ አንድ ሙዚቃ እስቲ አዲሱን

ኢትዮጵያ ለዘላለም ትኖር አሜን። አድማጮቻችን ወርቁ አያለው ነኝ የዛሬውን ዝግጅት ማቀርብላችሁ ሁሌም በየሰላም ምንቱ እንደተለመደው እንግዲህ በሀገራችን ተጨባጭ ሁኔታ ስናየው በአሁን ሰዓት ኢትዮጵያ ምን ላይ ነች ብንል እንዳው ላላውን ምርጫውን ከመዞር ይልቅ ምንድነው ውስጥ ያለው ብለን ብንመለከት በጣም የሚያሳዝን እና ተስፋም ይሰጥም ጭምር ነው። የሚያሳዝነው በሀገራችን ያለው አንድ ኢትዮጵያዊ ማንም ይሁን ማንም ወጥቶ የመግባት ዋስትና የሌለበት የመጀመሪያው በኢትዮጵያ አስተዳደር ወይንም ብልጽግና ነው። ከዚህ ባሻገር ለዚህም ደግሞ መቼም አንዳንድ ጊዜ ሚላሉ ሲጨልም ይነጋል የሚባል ተረት አለ። በደም ባላቆ እናንተ ፈቶልኝ ድሬዳዋ ስለሆንኩኝ በርግጠኝነት አማርኛን አቀላጥፈት እናግራለሁ ብትሉኝ አሰት ነው ነው ተለቀብነል ችግር አለ። ቢሆንም ለመናገር አቅተኝም። በኦሮምኛውን ሞክራለሁ፣ ሶማሊኛውን ሞክራለሁ። ለምን ድሬ ተወልጄ ያደኩኝ ሁሉንም እንደዛው እንዋደዳለን እንወዳለን። በሙስሊሙ ባል ጊዜም በክርስቲያኑ ባል ጊዜ በጋራ እንካፈላለን። ኢትዮጵያዊነት እንሸታለን ማለት ነው። ሌላው እንግዲህ ቀደም ብላችሁ ሰምታችኋል፣ ትልቁ ትንቅንቅ ያለው በአሁን ሰዓት ድል እያስመዘገበ ያለው ፋኖ ነው። የኢትዮጵያ ወይንም ያብይ ወታደር ልበል፣ ወታደሩ ማን ነው ብትሉ ወታደሩ ኢትዮጵያዊ ነው አይደለም? እንዴት ተገደው ነው የሚሄደው ወይንም ግማሹም ደግሞ ፈልጎ ነው የሚሄደው ፒሬድ። ነገር ግን በፋኖና በነሱ መሃል በአሁን ሰዓት ምን እየሆነ ነው? ከተሞች እየተቆጣጠሩ ትምህርት እየሰጡ ለህዝቡ ያሁኑን ምርጫና የሚጠቅማቸውና የሚጎዳቸውን ካለፈው ባለመጠንቀቅ በአሁን ሰዓት የደረሰባቸውና መጪው ደግሞ የበለጠ እንደሚደርስባቸው ትምህርት እየሰጡ ነው። እንደምታዩት ልንለቃቅማቸው ነው ያሉት። አሁን ፖለቲካል ትምህርት በየቦታው በየትምህርት ቤቱ በየሜዳው ላይ በደንብ አድርገው የአማራውን ህዝብ እየሰበሰቡ እያስተማሩ ነው። ሲያስተምሩ ደግሞ በኢትዮጵያዊነትና በወገናዊነት መልክ እንጂ በጥንፈኝነት ወይንም አማራን አልሆነ ለማጥፋት ወይንም ሌላውን ለመጉዳት እንዳልሆነና አብሮ ለመኖር ሁሉም የሚናገሩትም በዛ ውስጥ በስብሰባ ላይ ምናልባት ከሰማችሁ የሚናገሩት እንኳን በዛ አካባቢ ያሉት ኢትዮጵያዊነት ሌላው ወገናቸው እንደሆነ በኢትዮጵያም እንደማይደራደሩ ነው። ስለዚህም እንደምታዩት የፋኖ እየጠነከረ ለቃቅማለሁ ያለው በክፍለ ጦር በላይ በእዝ ደረጃ ትራይቶ ድሮ በጓሮ በየተደፈጣው ጊያ መቼም የታወቀ ነው ደፈቃው ጊያ በአንድ መንግስትን ታንክና መትሬ ታንክና አይሮፕላን ያዘን መጋፈጣ በደፈጣው ጊያ ብዙ እንዳዳከሙ። አሁን ግን ዘመናዊ ዲሲፕሊን የሆነ የፋኖ ወታደሮች በየቦታው እየሰለጠኑ ወጣቱ እየተማሩ ፖለቲካል ሳይንስ እየተማሩ እያስተማራቸው ፋኖ ማለት ምንድን ነው በደም በዲሲፕሊን ሌላውን እንዴት ትሪት እንደሚያደርጉ ውጊያውን በተጠንቀቆ የሚያውቁ መከላከል የሚችሉ ማጥቃት የሚችሉ በደንብ እየተሰለጠኑ ነው እንጂ በገፍ በሶስት ወር ከገበሬው ለፋሚሊ በዚህ በኦሮሚያ ክልል ያሉትን ወገኖች እየወሰዱ ያለምንም ምክንያት እየሞቱ እንዳሉ ነው። የሞተብንም ሰው አለ አይደለም? እንደውላችን እናቀዋለን። ማንም የማንም ቤት ያንኳኳ ነው። ስለዚህ በአሁን ሰዓት ጥሩ እምላችሁ የፋኖ ጥንካሬ በአሁን ሰዓት እየደመመና እየተካለ ቦታውን ጥራት እያደረገ እየተጓዘ ነው ያለው። ነገር ግን ብዙዎች ዝም ብለዋል የሚሉት ነገር ነው ፍጹም አላለም። ብዙ እንቅስቃሴዎች አሉ፣ ብዙ ትምህርቶች አሉ። በአንድ ሀገር ላይ ፋኖ እንግዲህ ተመልክቶ በስንት ዓመት ውስጥ ነው የቆየው? እንግዲህ ሌሎች ደፈጣ ተዋጊዎች ለአምሳ ዓመት ያደረጉትን ጊያ በአሁን ሰዓት የሆነውን ሁኔታ እኔ በተረፈ በአሁን ሰዓት በኢትዮጵያ ውስጥ ያለው ችግር በአማራው ክልል ብቻ አይደለም። ተመስገን ላለን አማራው ራሱን እያወጣ እየተከላከለ ከመሞት ከመጥፋት ለመዳን በሚል የተነስተው ነው ይህም ሁሉ ደረጃ ያደረገው እንጂ በእርግጠኝነት በአማራ ጽንፈኝነት ሆኖ
ሌላውን ለሞጋድ ለማጥፋት ይሄደ ማረድ ምናምን ርጉዝ ማስ መቅደድ ሆድ አይደለም ትክክለኛ ነው ማለት ነው። ምክንያቱም በፋኖ ስር የተያዙ ብዙዎች የተለያየ በህረሰብ ወታደሮች በሙሉ ምንድናቸው በሰላም እየተንከባከቧቸው አይዟቸው ይያሉ እየመለሷቸው ያሉም ይገባሉ እዛን በፍላጎታቸው ታገላለው ብሎ ያሉም ይቀርዋሉ። ስለዚህ ይህ በኢትዮጵያ ውስጥ ያለው ኢትዮጵያ ስንል እንዳሁኑ ፓርላማ ኢትዮጵያ ስሚዝ ለክምል ወደ በኋላ መጣላቸዋለሁ አረንጓዴ ቢጫ ቀይ ባይኔ አንድ የሚሌላ ቦታ እንዳሉ እናቀላለን። በሚሆንበት ጊዜ በትግራይና በኦሮሚያ ክልል ደግሞ ያለው ሁኔታ እናቀላለን። ምክንያቱም አብይ የኦሮሞን ዘርነት ቢኖሩም ለኦሮሞች ምንም ማህል እንዳልጠቀመ ወደ በኋላ የተቀዳና የተናገሩት ነገሮች አሉ ብዙዎች ነገሮች እና ይህ የራሱ የሆነ ግሩፕ ይዞ የራሱን የያዘ ወታደር ይሄ ደሚያጠፋ የሚያጠቃ በጥቆማ ሄዶ የሚገድል ስፔሻል ፎርስ አጠናክረው የሚበሉ የሚጠጡ ከማንም ምንም የማይፈሩ እንዳላ እንደሰማችሁት ባለፈው አይታችኋል። ምን ያህል ንቀት ቢኖር ነው አንድን ህጋዊ ፖሊስ ሰብስቪዘውት ሄዶ እዛው ፖሊስ ጣቢያው ጋር በአራት ጥይት ደብድቦ የገደለው በራሱ ፖሊስ በፖሊስ ጠመንጃ ፖሊስ ጣቢያ ፊት ለፊት ሰዎች ጥላ ከለላ ይሆናል ብሎ ወንጀል ሲሰራ ሮጦ ወዴት ነው የሚሄደው? ወደ ፖሊስ። ዛር ግን ይገሉናል። በእንደዚህ ሁኔታ ላይ ነው ያለው። ይህም ደግሞ ስንል አንዳንዴ ማሰብ አለብን። በጅምላ ሁሉም ፖሊስ ሁሉም ወታደር እንዳልሆነ ሁላችን መገንዘብ አለብን። በጠቅላላው እንዳው ህጉ ስነ ስርዓቱ በውስጥ የራሳቸውን ሰዎች አንዱ ለሶስት ከብቶ የሚበጠብጥም ሊሆን ይችላል። እስቲ በየትኛው ቦታ ነው ብዙዎች እንጀራ ሆኖብን ነው የሚሉ ብዙ ሊኖር ይችላሉ። በሰላምም ባለማወቅም በማወቅም የሚያደርጉ ነገር ግን ይዝናል ጥላቻ ኑራቸው የገዛ ወገናቸውን አማራ ይሁን ኦሮሞ ትግሬ ይሁን ምን ይሁን አንድ ፖሊስ የሁሉ ሰላም ፈጣሪ ለሁሉም እኩል የሚያመዛዘን ግን በቂም በቀል ወስዶ ራሱ ፖሊስ ጣባ ፍለፊት የምግደል ሁኔታ ሁላችንንም በጣም ያሳስባል። በአለም ደረጃ እየገረማቸው ናሉ። በጣም የሚያሳዝን ነው ይህ ሁኔታ አለ። ስለዚህ በሁሉም ቦታ በተለይ በትግራይም በኦሮሚያም በአማራ ክልልም ያለው ያልተደላደለ ህይወት መንግስት አመጣሽ ብልጽግና ያመጣሽ ችግሮች እንዳሉ ሁላችንም እናቀራለን። ይሄ ለማንም የሚነገር አይደለም። ፋኖ በእንዲህ መልኩ እየተጠናከረና እየገፋ እየወጋ በደንብ እየማረከ ምኑንም ሁሉንም ነገር እየማረከ እየሄደ ሁላችን እናቃለን። ነገር ግን መንግስት ነው ይላል የለውን የሌለው ነታኛ በቂ ጦር አለን ይያሉ የሚፎክሩ አሉ። እና ላየንም ይሄው ስንት አመት ሙሉ አው ባላቸው መሳሪያ ሞክሮ ግን አልቻሉም። ህዝብ ያሸንፋል አይደለም እንዴ? ህዝብ ዛሬ የአማራ የትግራይ የኦሮሞ ሌሎች ብሔረሰቦች ህዝቦች አንድ ናቸው። አንድ ነው። አሁን እስቲ ሂዱ ኳስ ሜዳ ሂዱ አንተ ማን ነው ይላል አዲስ አበባ የለም አዲስ አበባ ቤ ነው ድሬዳዋ አዲስ ዱስቲ አንተ ኦሮሞ ነህ ወይስ አማራ ነህ ትግሬ ነህ አይሉም። ነገር ግን በየአካባቢያቸው ሊኖር ይችላል። ለምሳሌ አንዳንድ ጊዜ ብዙዎች አማሮች የሚኖሩበት ብዙዎች ኦሮሞች ብዙዎች ሶማሌዎች የሚኖሩበት እናቃለን። አሁን በድሬዳዋ አፈጤሳ ከተባለ ሶማሌዎች በብዛት የሚኖሩ ነው። ግን ሌላውም ህብረተሰብ ይኖራል ብዛትም ስላላቸው ያናታካ ያደርጉም። ወደ ለጋሃሬ ብትሄዱ ወደ ኦሮሞች የሚበዙበት እና አምስተኛ አካባቢ ምናምን ብትሄዱ ግን ብዙዎች ሌሎችም ዘሮች አብሮ ይኖራሉ። ሄደው አታክ የሚያደርጉ የለም አይደለም እንዴ? ሌላው አካባቢ ደግሞ ብዛት ወታደር አካባቢ በገላ አካባቢ መጡ ብዙዎች እንዳሉ አብሮ የሚኖሩ እናያለን። ይሄ የለም ህዝብ አንድ ነው። ስለዚህ በአሁኑ በትግራይ የተደረገው እነ ዶክተር ገብረጽዮን እኛ ራሳችን መራለን ያብይ መንግስት አየነው ምንም መፍትሄ አላወጣም ስለዚህ ራሳችን እንመራለን እንጂ ማንም ሰው ሊመራን አይችልም። መዳቱም ተስፋ የለም። እየባሰ ነው የማጣው። ህዝባችን እየተራበ ነው። ህዝባችን እየተጎዳ ነው። እሚላለም ነው አይደለም? እስቲ ሁላችን ጠይቀው። እስቲ ወደ ትግራይ ውስጥ ግቡ።
ትምርት ቤቶች ሆስፒታሎች በእውነት ከሌላው እንደውም ባነሰ ደረጃ ሰርቫይቭ ለማድረግ የማይቻል ባደረጃ ሁሉ አለ። አሁን ደግሞ ይሄው ጦርነቱም ፌደራሉን መታለው ይላል ራሴን እንጂ እናንተ ምን አገባችሁም ይያለ የሚነገር ጦርነት የሚነዛ አለ። ያ ሁሉ ፍራቻ ሰዎች ወደዛ ገብቶ ንግድ እንዳያደርጉ እንዳያመጡ ሆኖ ሌሎቹ እንደውም ከመቀሌ እየሸሹ መሄዱም አሉ። ምክንያቱም ያ የድሮን ድብደባ አለ የመድፍ ድብደባ አለ ብዙ ብዙ ነገሮች አሉ። አገራችን እንድነቻን በአማራው በትግራይው ትግራይ ውስጥም ያለው ሁኔታ ይሄ ነው። ሁሉም የራሱን መብት ለመጠበቅ ለመታገል ነው እና ይሄ ነው። በኦሮሚያም ክልል ደግሞ ብታዩ ይሄው ነው። አይምሰላችሁ የበለጠ እንደውም የሚጨፈጨፉት ማንም ጠያቂ የማይሰው በደም ይደበደባሉ። አንዱ አረንጓዴ ቢጫ ቀይ ሸሚዙ ላይ አርጉ ለሰርግ ስለሄደ ለምንድን ነው ያረከው ተብሎ ተቆሙ ይደበደብ አይታቸዋል። ሁላችሁም ያው እየተለጠፈ ነበረ እና አረንጓዴም ቢጫ ቀይ እማምኑ ኢትዮጵያዊነት ፍጹም የሌላቸው ያ ማለት ማንንም ባይፈልጉ እነሱ ብቻ አጸያፊ ነው። እንዲህ አይነትን ወታደር ወይንም ጥበቃ ማዘጋጀት በዛ አካባቢ በጣም ያሳዝናል ያሳፍራል። እንዳም አሁን እንደሰማሁት መቼም ዩቲዩብ ነገር ታቃላችሁ 50-50 ነው እና የአረንጓዴ ኢትዮጵያ የሚለውን ስም ለምክክር ኮሚሽኑ ቀርቦ ምን እንደሆነ እንዲመረመር አሁን እናንተ ሰዎች አረባካችሁ አረባካችሁ ነገ እኮ ብዙ ነገር እንይለቱ ትችላላችሁ። በጣም አጸያፊ ነገር እንዲህ ደረጃ አይደረሰ ነው። ስለዚህ በአገራችን ያለው ሁኔታ በሁሉም ክልል በጣም ችግር ነው። ህዝብ መተባበር አለበት። ቀደም ብላችሁ ጥሪውን ዘፈኑ ሰምታችኋል። ሁሉም በአንድነት ሆኖ ይሄንን አስተዳደር መለወጥ ነው። እንግዲህ ወደፊት የሚለው ምን ይሆናል? አንዳንድ ሰዎችን ይሄኮ ነገም ደግሞ ሌላ እንደዛው ሊመጣ ይችላል መንግስቱን ቀየር ከዛ እንዲህ ያደግን ቀየር አሁን ደግሞ እንደዚህ የባሰ የባሰ ይመጣል ነው የሚሉት። አይዟቸው አንድ ኮን ካለፈው ተምሮ ነገሮችን ለማሻሻል የማይደረግ ጥረት አይኖርም። እኔ እምነት አለኝ። እኔ እዛ ገብቼ ይሄን አድርጋለሁ ስል ኢትዮጵያ ምናልባት የዛሬ 5 አመት ሰላም ሆኖ አትሊስት ከአንድ ክፍለ ሀገር ወደ አንድ ክፍለ ሀገር በኢትዮጵያዊነቱ ብቻ መሄድ የዚህ ክልል ነህ የዛ ክልል ነህ ተብሎ በዘር በሃይማኖት ሳይቆጠር የሚሄድበትን ጊዜ እመኛለሁ። ሁሉም ወንድማማች ነው። ሁሉም አንድ ነው። ትላንት ለትግራይ ህዝቦች ዘም መገደል መጨፍጨፍ ያላዘን ዛሬም በራሳችን ላይ ሲመጣ የምናዘንበት ሁኔታ ነው አይደል እንዴ? ነግበኔ ነው የሚለው ነገር ትክክል ነው አባቶቻችን። እና ለመሆኑ ይሄን ጦርነት ትደግፈዋለ? ይሄን ፋኖን በለው ትላለ? በትግራይም የተነሳም ጥሩ ራሳችን ለመከላከል ነው። በኤርትራም ደግሞ ትንሽ ነገሮች አለ። ሱዳንም የሱዳኑ ይህን ዙሪያውን አብይ የፈጠረው ክሬት ነው። ይሄ በእውነት በእውነት ነው የምለው በውስጥም በውጭ ማንም ኢትዮጵያ ድሮም ሰላም ሆና ክቡር ቤቷ ተፈርታ ተከብዛር የተንቃ ነች። ቦርደራችን እኮ በሱዳን ተይዟል። እና ጦርቱን ትደግፋለ ወይ የሚባላል? በዚህ የሚንቀሳቀስ እንኳን አልደግፍም ፍጹም ጦርነት የሚደግፍ ጦርነት አንሾች ራሳቸው የሚደግፉም አይመስለኝ። አልደግፉም። አማራጭ ሲጠፋ ነው መሰለኝ ይሄ የሚደረገው አይደለም እንዲያ አማራጭ ሲያጠፉ እና እንኳን አሁንም ጦር እኔ በአሁን ሰዓት በኢትዮጵያ ውስጥ ሁሉ ሰላም ሆኖ ሁሉም ጠመንጃውን አንስቶ ጠመንጃውን ለሀገር መከላከያ ለድንበራችን መጠበቂያ ጠላት የሚመጣብን ይሄው አባይ ግድብ በምን መጥቶን መከላከያ ቢሆንና ህዝቡ እንደ ድሮ ተፋቅሮ የሚኖርበትን ሰርግም ሆነ ሀዘን በጋራ የሚወራበትን ሁኔታ እመኛለሁ። አልፌበታለሁ። አዝናለሁ ለአሁኑ ለተወለዱት ለዚህ ካል ጊዜ በእውነቴን ነው የምለው። እና ጥሩ ጊዜ ነው ያሳለፍኩት። እና ይሄን ነገር አልፈልገውም ጦርነት ጭራሽ በኢትዮጵያስ ቢሆን አይደል አቅምም የለንም። እኛ ዛሬ ማምረትና መብላት ማደር ንጹህ መጠጣት መብራት 24 ሰዓት ብናገኝ ጥሩ ነው። አለዛም እንዳዋስ የተወሰነ ሰዓት ቢሆን ጥሩ ነው። እና ይሄ ነው ግን ኢትዮጵያ ለማች ብለው አንዳንድ ሰዎች የሚያወሩ አሉ። ለምሳሌ አዲስ አበባ ናይቶ የአዲስ አበባ ከተማ ከነ ዱባይ ጋር ለመስተካከል ወዳደረው ነገር እስቲ አቅሙ ካለ ለመሆኑ
ጉንበስ ብሎ አይተዋል። ከዛ ካረንጓዴ አስፋልቱ ጥሩ በሆነበት ግድግዳ ቆርቆሮ ጀርባ ያለውን ሰው አይተዋል። እናቃለን እኮ ይሄዱት እንዴት ነው ከከተማ ወጥተው? ድሮ ከከተማ ሰፋር ጎይ ገበሬው መሬት አረሰ ብሎ سنቃውም ነበር። ዛሬ ግን ዋናውን ቤት ላይ የሚሰሩትና ለሪል ስቴት የሚሰጡት እነሱ ራሳቸውን አልትላንት በገበሬያችን ላይ እንዲሆናል ብላችሁ ብዙዎቹ በስልጣን ላይ ሆነን እናቃቸው ሰዎች አሉ። የሚጮሁት ሁሉ ጸጥ ብለው ሪል ስቴት አብራ መንገድ ትረክ። እኔ በጣም የሚያሳዝነኝ ነው ኢትዮጵያ እንደራሷ በትኖር ጥሩ ነው እይበት ጊዜውን ጠብቆ እስቲ ንገሩኝ ስንት ኢንዱስትሪ ተከፍቷል? ዩኒቨርሲቲ በስነ ስርዓት ተማሪዎች ገብተው እየተማሩ መጥቷል ወይ? በስነ ስርዓቱ ሌሎችም ሌሎችም ህክምናን በሚመለከት የሰዎች በልተው በቀን እንኳን አንዴ መብላት አቅቶናል አለ። ከዚህ ፊት እኮ በቀን ሁለቴ እንደሆ ይባላል ሶስቴ ሳይበላ የሚያድራል ነበርም እንግዲህ እኔም እንደማቀው ምንም ቢሆን ዳፖ ጧት ይበላል ከዛ መሳውን ራቱን ጥርቅ ማርቆ ቁጭ ብሎ ማንንም ግን አሁን የለም። እና ለሌ ፈለኩት ምንድነው በአሁን ሰዓት በኢትዮጵያ ውስጥ ያለው ሁኔታ በጣም አሳዛኝ ነው። እንደዛም ደግሞ የሚያስደስት እይታ ነው። ለውጥ እየቀረበ ነው። ህዝቡ አንድ የሆነው አማራ ኦሮሞ ትግሬው ሌሎችም አንድ የሆኑ ድምጻቸውን እያሰሙ ነው። የምትሰሙት ነው የምናቀው ነው ምክንያቱም ሁሉም ቤት ያንኳካ ስለሆነ ነው። ይሄ አይነቱ ነገር አለ። ይሄ በእውነት በጣም ወደፊት የሚታይ ነገር ነው። በቅርቡ ለውጥ ይመጣል ብዬ ገምታለሁኝ። ያው ሌላው ደግሞ ያው የፈረንሳይ መሩ ኢትዮጵያ መጥቶ ነበር የ54.6 ሚሊዮን እንትን ነው ኤክስቼንጅ የሆነ ለኤነርጂ የሚደረግ ነገሮች ተሰጥቷል ይባላል። ያ እንደ ትልቅ ነገር ያረጋግጣል። እንደም 4 ቢሊዮን እና ፈረንሳይ ከኛ ጋር አይደለም ብዙ ነገሮች አሉ። ጥቅማ ጥቅም ነው የሚፈልጉት በኤርትራና በኢትዮጵያ ባሁን በዚህ በኢራንና በእስራኤልና በአሜሪካ ውጊያ ላይ ቦታ ቦታቸውን እያያዙ ነው። ሁሉም እየተራራጡ ፈረንሳይ መርከቧን ወደዛ እየወሰደች ነው። እና ይሄ ነገሮችን መገንዘብ አለብን። እና መደሰት መንግስት ግን ናቢ እቺን አድቫንቴጅ ተቀበለ። ይሄ ቢሆን ለነሱ ጥሩ ነው መስታራ ያረጉ ነው። ይሄ ሌላ በጎረቤት በኩል ያለውን ችግር የአብይ መንግስት ነው የፈጠረው። አንደኛው ሱዳን ወደ ሀገሩ ገብቶ ያሰለጠረ በድሮን መምታት ሁኔታዎች እየተባለ ነው። የድሮኑ ሱዳንም በደንባይቼ ከባህር ዳር ነው ይላል ሌሎች አይደለም ይላል። ይሄ ነገር በመጀመሪያ እንግዲህ እጭ ንክኪ ከሌለ ይሄ ሁሉ አይነገርም። ወታደራ ስጥናለች ብሎ ይነገራል። እንግዲህ ይሄ ለሀገራችን ምናል ከባድ ቀውስ ነው። በዚህ በሰሜኑ በኩል እንደምታ ሱዳንም ከቀረበች ሶማሌም ዚስማች ሀፕ ያርለችም ጅቡቲ ራሷን ብትሆን ኤርትራ ጋራ እና ኢጅፕትም እና ይሄ በአገራችን ከዚህ ፊት ሆኖ ማያቅ ነው እና ያስፈራል። ስለዚህ እውነተኛ መንግስት ቢሆን ኖሮ የኢትዮጵያን ህዝብ ሁሉ ባንድ ቢሆን ኖሮ የኢትዮጵያ ህዝብ ይላል ይሄ ሲሆን አይሆንም። ተደፍሮ ያቅም በመለሰም ተደፍሮ ያቅም በመንግስቱም ተፈራ ባለ ስላሴም ተደፍራ አቅም ያ ሱዳን አሁን ግን ወስደው ያው በእኛው መሬት ላይ ይጣላሉ። አይገርማችሁ? ኢራን እና ወታደሩን ወደ ግንባር ህዝብ ላይ ከማስተኮስ ህዝብ ላይ ድሮን ከማነጣጠር ግንባር ሆነው ከጎረቤት ጋር በወጡ ስራሳቸውን ጠብቀን መስማማት የሚገባል። ለምን ይሄ ሊሆናችን ፖለቲካ ለዚህ ያስ አረቦች ያረዱታል እና ስለዚህ ተላላኪ መሆን ነው እንጂ ሌላ ምን አለው? ሌሎቹ ለምን እንደዚህ አላረቁም ነበር? አንዱ ይሄ ነው እንግዲህ የምታቆት። እና ምርጫው ተገቢ ነው ተገቢ አይደለም የሚባለው ነገር ራሳችሁ እስቲ ወስኑ። እዚህ ባገር ቤት ያለው ምርጫ ሁሉም ኢትዮጵያዊ ድምጹን ሲሰጥናል አንድ ምርጫ ምክንያት ሁሉም በፍላጎት። ዛሬ ግን የሚደረገው ይሄው በአማራው ክልል ሰምታችኋል። ማዳበሪያን ሰጣችሁ መታችሁ ካልመረጣችሁ ምን ብለው ወሰኑ? ማዳበሪያን ኪሱስ ከተተው እኛ በፈለገው ነገር ጋር ለሁለት ለሶስት አመት እንቋቋማ ያለ ማዳበሪያ መብላት አቅተንም አሉ። ለራሳቸው እነዚህ ሰው ለራሳቸው ብቻ ናቸው። ሌላው ህብረተሰቡስ ማዳበሪያ ውስጣችሁ ምረጡ አንመርጥም ብለው እየተናገሩ ነው በየቦታው። በቃ ይህን ካላረጋችሁ ይህን አናና ምን አይነት መንግስት እንዳለ አላቅም። በእውነት የነጻ ምርጫ የሚባለው ነገር የለም። እንደገና አብይ ደግሞ በምክክር ኮሚሽን ላይ መንግስት የአፍሪካ ውስጥ ያልተደረገ ግድብ ይኑረው
ብለን አልን። መቼ እስከ 7 አመት ሙሉ የት ነበርክ? ዛሬ ይሄን ለምን ተነሳ? ብርጫው ሲቀርብ ነው አስቡ። እና ቤቤ ምግብ ያበላን ነው ማንንም አዲስ አበባ ውስጥ አይራብም። ምግብ ወዳለ በጎራ ብለው ብላታል። ለምን እንደው ምርጫው ሲነሳ ነው እቺ እዚህ ማገር ትጀምራለች። እንደው አንዳንድ ነገሮችን የውሸት ቃል መግባት የታወቀ ነው። እና ይህ አይነት ነው ይሄ ምርጫ በበኩሌ በኔ አመለካከት። ሌላችሁ ሁላችሁም የራሳችሁ አመለካከት ነው። በዚህ አጋጣሚ እናገረው ምንድነው የራሳችሁ አመለካከት የራሳችሁ ነው። አምናለሁ ማንንም ሰው መደገፍም መቃወም ይችላል። እኔ አብይን ወይንም ብልጽግና ስለደገፈ አልጠላውም። አንድ ሰው መከራከር እንችላለን በሐሳቡ ላይ ግን አልጠራውም። እንደ ጠላት መታየት የለብንም። በተለይ በዚህ በውጭ ሀገር ያለ ነው አላማውን የሱን ጥቅሙ ምን እንደሆነ ቁጭ ብሎ መነጋገርና መተማመን ጥሩ ነገር ማድረግ ነው እንጂ የራስን ሐሳብ የሌላውን ሰው ሐሳብ አልቃወም የሌላ ሰው ደግሞ ሐሳቤን ቢቃወም አልደግፈውም። ይሄ ያለ ነው አይደለም እንዴ? ሁሉም የራሱ አመለካከት ሊኖር ይችላል። ጥቅማ ጥቅምም ሊኖር ይችላል። ምን ይታወቃል? ስለዚህ ይህ ነገር የኔ ሐሳቤ ነው የኔን ሐሳብ ሁላችሁም ስሙ ተከተሉኝ ማለት አይደለም። ማንንም ሰው ባይሰማ ደውሎ እኔ አንተ ምትለውን አላምንም ያሉኝም ሰዎች አሉ። ከካላመናችሁ ጥሩ ነው በዛው ቀጥሉ ብዬ ነው መልስላቸው። ነገር ግን ሌላ መተላለፍ አናደርግ ማለት በግለሰብ መናገር አንችልም። በተረፈ እንግዲህ ኢትዮጵያ ኤርላይንስ አሁን ባለፈው ስንተኛ አመቱን ነው ያከበረው? 80ኛው አመቱን ነው ያከበረው። እንኳን ደስ አላችሁ እንላለን። የኢትዮጵያ ኤርላይንስ ያው በአለም ደረጃ በአፍሪካ ቀርቶ በአለም ደረጃ የታወቀ ነው። ነገር ግን አልፎ አልፎ ደግሞ የሚያደርጋቸውን አንዳንድ ነገሮች እናያለን። ያ ተገደው ነው ኢትዮጵያ ኤርላይንስ ተገዶ እንደሆነ ባለፈው ወታደር እየጫነ በፎቶ የተደገፈ ነው። ያብይን ወታደር እየጫነ ወደ ጎጃም ወደ መናመን ሄድና ግን በአንድ ህግ መሰለኝ ሲቪል አቪዬሽን አይሮፕላን ሚሊተሪ ከነጠመጃው መንቀሳቀስ አይችልም። ያ ሁሉን አልፈን አይተነዋል። ያ ሁሉ የሚታይ ነው። ሌላው ማስተካከል የሚገባው ከኢትዮጵያ የሚመጣ እቃ ሁልጊዜ እየጠፋ ነው። ኢትዮጵያ ኤርላይንስ በእውነት ማር የሚሰርቁ ሰዎች አሉ። ልብስ፣ ሽሮ፣ በርበሬ እና ብዙን ጊዜ አሁን እኔ ከዚህ በፊት የእጄ ስመጣ ልብስ ሁሉ ጠፍቶብኛል። አዎ በእርግጥ ነው የምለው በእርግጥ። እና የሚቻለን ኢትዮጵያ የራሳችን ኤርላይንስ ብንከተል ይልቅ የወደ ውጭ የሌሎችን አድርገን ተዘዋዝረን ብንገባ የተሻለ ነው። ቢጠፋ እንኳን ትንሽ ነው የሚጠፋው። እስከ ሻንጣ እኮ የሚሰርቋሉ። እኛ ከሀገር ቤት በርበሬና ሽሮ ምናምን ኦርደር አድርገን እዚህ ከመጣ ወዲህ በዲኤችኤል እዚህ ከመጣ ወዲህ ሰዎች ይሄ ነገር አስቀምጠው ጸጥ ብለው በኋላ ነው ተከታትዬ ደርሼ በዚሁ በሚከተሉት ምንድን ናቸው ከስተም በመድረስ ይህን ነገር እንደገና ከዛ አውተን ወስደነዋል። ጸጥ አድርጎ ያስቀምጡና በዛው ጥላት ነው የሚያደርጉት። ስለዚህ አንዱ ይሄ ነው ኢትዮጵያ ኤርላይንስ። በተረፈ ሰርቪሱ በጣም ቆንጆ ነው። የኛ አይሮፕላን ነው፣ እንደግፈዋለን። አድማጮቻችን እንግዲህ ሌላ መጨረሻ የምነግራቸው ቴዲን በከፍተኛ ደረጃ እየተከታተሉ ስሙን እያጠፉ እየተወያዩበት በዓለም ደረጃ ሙዚቃው እየተሰማ ወደ 100 ሚሊዮን ደረጃ የደረሰ 160 ገብቷል። ወደ 200 ይገባል የሚባል ሚሊዮን ደረጃ የሚገባ ነው። እና ሀምለት ሙጬ ወደ ፈረንሳይ ሄዳለች ከነ ልጆቿ። ግን ቴዲ አፍሮ እዚሁ ነው ያለው የሚባል ወሬ አለ። ብዙ ነገሮች አለ መቼም ዩቲዩብ ነገር ነው። ስለዚህ ይሄ ነገር በእኔ በኩል ያለውን ኢትዮጵያ ለዘላለም ትኑር። ኢትዮጵያኖች በአንድነት በፍቅር ለውጥ እናመጣለን። ዘረኝነትን እንቃወማለን። ዘረኛ ሆኖ ሌላውን ዘር የሚያጠፋን ደግሞ እንታገለዋለን። ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም። ሌላ ሀሳብ ካላችሁ ወይም አስተያየት ካላችሁ የምትናገሩት ወይ ለኮሚኒቲም ሆነ ምን የምትናገሩት ነገር ካለ ጠቃሚ ነገሮች ካሉ ወደኋላ አትበሉ፣ ደውሉልኝ 604-600-4657 604-600-4657 ደውላችሁ ሁላችሁ መናገር ትችላላችሁ። የራሳችን ሀሳብ መስጠት ትችላላችሁ። በእርግጥ በግለሰብ ላይ የሚደረግ ቆማን እና አንዳንድ ነገሮችን አንደግፍም። ነገር ግን ማንኛውም ኢንፎርሜሽን የምታውቁት ካለ ለኮሚኒቲ ይጠቅማል የምታል ብዙ እውቅ ሰዎች አሉ። ነገር ግን ዝም ነው የሚሉት
እርስ በራሳቸው ያወራሉ ከዛ ባሻገር ምንም ነገር የለም እና እንግዲህ አሁን ወደ አፍሪካው ሙዚቃና አንዳንድ ነገሮች ከሄደ በፊት አንድ ሙዚቃ ጀባለባላችሁ ወርቋ ያያለው ነኝ ከዚህ CITR 101.9 FM Vancouver BC Canada የሹክሹክታ ሬዲዮ አዘጋጅ እንግዲህ አንዳንዴ የስቲ ዘመናዊ ሙዚቃ ላቀርብላችሁ መሰለኝ አዎ ቴክስት ተደርጎልኛል ግን ሰምቻለሁ እስቲ ለእናንተም ላሰማችሁ የውንዲማቅ ክምክም የሚለውን ሙዚቃ ላሰማችሁ

አድማጮቻችን እንግዲህ ከመከመ ሚሊዮን የወንዲማቅን ሙዚቃ አሰምተናል። አሁን በመቀጠል እንግዲህ ወደ 45 ደቂቃ ምናምን ሆናል። በዚህ በየሳምንቱ ማቀርቦን ማማ አፍሪካን የሚለው ሙዚቃ እንጀምራለን። በተለይ እንግዲህ በየሳምንቱ ሁልጊዜ ለ15 ደቂቃ ፕሮግራም ይዛለን እስከ 9 ድረስ እስከ 8 ድረስ እስከ 7 to 8 ድረስ እናቀርባለን። ያንን አንድ ሁለት ሶስት ሙዚቃ ጀባላችኋለሁ። ወደፊት ፕሮግራሞችን ይከተላሉ። ብዙዎችን አናግራለሁ። በተረፈ በ9 ኦክሎክ ላይ የከተማችን ማስተዋቂያ ካለ በከተማችን ስሚካን ነገር ካለ ያንን ጀባላችሁና ወደ መዝናኛ ፕሮግራማችን እንሄዳለን። ብዙዎች በጠየቁኝ መሰረት የአኤ ሙዚቃ አሰማችኋለሁ። በጣም ቃሉ ይኮለታተፋል። በጣም ደስ ይላል። እንዲሁም ዘመናዎችም ሌሎችንም እያቀባበልኩ እስከ 9 ሰዓት ጀባላችኋለሁ። ቅዳሜ ነው አይደል? አዎ፣ ተዝናኑ። አሁን ወደ አንድ ሙዚቃ አፍሪካ ሙዚቃ ልውሰዳችሁ። ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ። እነሆ ጀባል ባላችሁ ወደ አፍሪካን ሙዚቃ

አድማጮቻችን አሁን ጀምሮ ዝግጅት አፍሪካ ማማ በሚል የተለያዩ የአፍሪካኖች ሙዚቃና ታሪኮችን እናቀርባለን። ስለዚህ አፍሪካ ማማ ፕሮግራም አሁን ጀምሯል።

እንግዲህ ሙዚቃችን ተጀምሯል የምግባ በአፋርኛ ሙዚቃ ጀባብያቻለሁ ይቀጥላል ማለት ከዚህ በኋላ የመዝናኛ ፕሮግራም ይኖረናል ዛሬ በከተማችን አንዳንድ እንቅስቃሴዎች አሉ ይሄም ደግሞ በዚሁ በቅዱስ ገብርኤል ቤተክርስቲያንን ግንባታ ለማድረግ ከቪክቶሪያ መጥተው ዛሬ እንግዲህ በቴንዝና በፎርት ሜን ስትሪት ላይ የፈንድሬዚንግ እየተደረገ ነው በርግጥም ከስራ ማምጣትና ደግሞ ይሄም ሬዲዮ ስቴሽን ስላለኝ አልተካፈልኩም ነገር ግን እየተካሄደ ነው ወጥሩ ሁኔታ እንደሚሆን እምነት አለን በዛሬ በከተማችን ያለው እንቅስቃሴ ይሆናል እንግዲህ በኢትዮጵያን ኮሚኒቲ የቀዳሚው ዝግ ነው እንግዲህ ለአራት ሳምንት ነው መሰለኝ ተዘግቷል ፖስት አድርገዋል ምንም እንቅስቃሴ የለም ማለት ነው ሌሎች እንግዲህ እንቅስቃሴዎች ካሉ በየቦታችሁ እንግዲህ ምድረግ ነው ነገ ሁር ነው እንግዲህ ነገ ሁር እንደሞ ጥሩ ሁኔታ እንደምታሳልፋቃለሁ በእኔ አካባቢ ያለው ነገሮች ምንም የለም የኮሚኒቲያችን እንቅስቃሴ እንግዲህ በቅርቡ በጣም እንደሚጧጣፍ እምነት አለን እንግዲህ በጋራ ተሰብስበን ሁላችንም እናከብርበትና ሁላችንም እንማርበት የወጣቱ እንቅስቃሴ ጀምሯል ፊልም በማየት እንዲሁ አንዳንድ ነገሮችን በማድረግ ሌሎች ለነገሮችን ደግሞ ክሬቲስ እንደሚያደርጉናል እና ሰፖርት ማድረግ አለብን በፒክኒክም ሊኖር ይችላል እንግዲህ ወደፊት ብዙ ብዙ ነገሮች አሉ በከተማችን ውስጥም እንግዲህ እንዳው እንግዲህ ወደፊት ደግሞ የበለጠ ሰርፕራይዝ ሊኖር ይችላል በዚህ በኒው ዌስት ሚኒስተር አካባቢ ልዩ ዝግጅቶች ይኖራሉ ምክንያቱም አንዳንድ ነገሮች ጠንካራ ወንድሞቻችን እናቶቻችን የሚሳተፉ ጉዳይ አለ እሱን ደግሞ ይፋ የምናስታውቅ ጊዜ ይኖራል ወርቁ አያሌው ነኝ ከዚህ ከሲአይቲአር 1.9 ኤፍኤም ቫንኩቨር ቢሲ ካናዳ በቀጥታ ወደ ሙዚቃችን እንገባለን የዛሬው አንዳንድ ኢንፎርሜሽኖች ስልክም የተደወላለው ሙዚቃ ላይና መዝናናት ላይ ነው ያተኩረው በተቻለ መጠን እንግዲህ ጀባላችኋለሁ እንግዲህ የአይ ሙዚቃን እንግዲህ አደራችሁን እንዳትቀየሙት በደንብ እንድታስተናግዱት ያስፈልጋል ስለዚህ ወደዛ እስቲ አንዳንድ ሙዚቃዎችን ጀባልባላችሁ እያከታተልኩ አጫውታለሁ እናንተ ምንድን ነው የሚጠበቅባችሁ መዝናናት በመሃል በመሃል ቴክስ አድርጉልኝ ሙዚቃ የምትፈልጉ ካላችሁ እነሆ ሙዚቃዎችን ጀባልባላችሁ ወርቁ አያሌው የዛሬው አስተናጋጃችሁ በየሳምንቱ ቅዳሜ ከ7 እስከ 9 እንገናኛለን

አድማጮቻችን ወርቋ እያለው ነኝ ከዚህ ከሲአይቲአር 1.9 ኤፍኤም ቫንኩቨር ቢሲ ግናያና የሹክሹክታ ኢትዮጵያን ሬዲዮ አዘጋጅ ሁልጊዜ ቅዳሜ ከሰባት እስከ ዘጠኝ ማስተላለፍላችሁ ነው። የመዝናኛ ፕሮግራማችን ነውን ባለፉት ብዙ ነገሮችን አንስተናል። በቴክሶች ደርሰውኛል። በኮሚኒቲው የሚደረገውን ነገሮች ሁሉ መታቆ ካለ ተብሏል። በደንብ አድርጌ ነው ማቀው እየሰሩ ነው። ነገር ግን ያው እንግዲህ የሰው ጥረትም ስላለ ወደፊት ብዙ ፕሮግራሞችን ይዛሉ። ዌብሳይታቸው ላይ ግቡና አመራሮች አሉ፣ ደውላችሁ ጠይቁ ኢንፎርሜሽን። ከዛ ባሻገር ትግስ አልነግራችሁም እና ስለዚህ ዋናው ከነሱ መስማት ነው። ባለፈው ምርጫ ተደርጓል፣ ኦዲት ተደርጎ ምርጫ ተደርጓል ወይም አተረገ እንግዲህ እርግጠኛለሁም ሳይመረጥ አይቀርም እና ምንም የደረሰን ነገር የለም። ነገር ግን ወደፊት ነው እና ይህ ኮሚኒቲ ምንላቸውን ገብተን መሳተፍ ነው። ሌሎቹ እንዲያደርጋሉ ምንለውን ብዙዎች ትናገራላችሁ። ነገር ግን ገባ ብሎ ሁኔታውን አብሮ መካፈል ነው። ለምሳሌ ጣት ከመተኮም ገባ ብሎ ምንድን ነው ነገሩ ብሎ መሳተፉን አምንበታለሁ። እኔ በበኩሌ በሚዲያ ከሆነ ዋናው ዓላማ ኮሚኒቲያችን የሚጠናከርበትና ሰው አንድ የሚሆንበትን ነገር ነው ማብራት የምፈልገው። እና ስለዚህ አንድ ነገር እኮ እውቀት ያስፈልጋል፣ መሰረት ያስፈልጋል አንድ ነገር ለመደገፍም ሆነ ለመቃወም። ስለዚህ ዌብሳይታችሁ ግቡ። አሁን ሁለት ተናግራችኋል። በዚህ ሌላው በሰላማዊ ሰልፍነት የሚደረገው የአሁኑ ሁኔታ ከዚህ ፊት ብዙ ጊዜ አድርገናል። ነገር ግን በተለይ አለን የሚሉ ሰዎች ብዙዎች የሚያደርጉና ይሄን ነገር የሚቀሰቀሱ ሰዎች የሉም። የኢትዮጵያ ኮሚኒቲ ደግሞ በህጉ በተቃውሞ የሚወጣ አይመስለኝም። በሂውማን ራይት ላይ ብቻ ነው የሚያተኩረው። ስለዚህ ከእነሱ ጋር መነጋገሩ ጥሩ ነው። አሁን ወደ ሙዚቃ ተዝናኑ። አቦ ተዝናኑ። እንዴት ነው ድሬዳዋን አልተመቻቸውም? እዛ እንገናኝ አንድ ቀን እነው ሙዚቃ

አድማጮቻችን ወርቋያሌው ነኝ አሁን መታዳመጡት የCITR 101.9 FM ውስጥ የሽክሽክታ ሬዲዮ ዝግጅት ነው በየሳምንቱ ቅዳሜ ከ7 እስከ 9 ምሽቱን እናዘጋጃለን እንግዲህላይ ሙዚቃችን እናሰማለን እስከሚቀጥለው ሳምንት እናውንልኝ ያልኩኝ ከዚህ ሰናበታችኋለሁ ቴክስም በስልክም ባና ነገሮች አወራችሁኝና የተባበራችሁኝ በሙሉ ክብር ምስጋና ያቀርብኩኝ በዚህ ሙዚቃ ሰናበታችኋለሁ የሚቀጥለው ቅዳሜ 7 ኦክሎክ ላይ እንገናኝ ደና ሁኑልኝ ጨረቃ በሚል ሙዚቃ ሰናበታችኋለሁ እንግዲህ ማመስገና ለበን AI ሙዚቃዎች በጣም እየጣሙና ያሉት በየቦታው እየተደደሩ እናንተም ያዳመጣችሁ ነው ደና ሁኑልኝ